እስከ ኤፍኤም ከወለንቆ የፈንቆም ተንኩቹ አውንቆ ወለንጅጃን ጉይሳ ጌማሲቴ ከወ ነኸ ከወ ነኸንቲን መኒቴ ታ ከወ ወለንቆ የፈንቆም ተንቾን ወን ጉይሳ ከውጅጋን ከወንቃ ከራዶ ከከበቱ ከከይሲ ፈንቆ ኮይ ከይቶራዶ ከንሙሩ ያወኔቴን ሴቫ ፔን ነኸ ኤፍኤም ንቆንቆም ከሉሴ ጉሲቴ ከካ አማኒን ሆሴ ጋጅጅጋን ድቤኬ ጭቁና ጉንኸይ ደግ ከወጪ ነውቱለ በንገብ ጎሲደይ ከንውሴ ሲብተሪ ከንጉ ነው ክሊኒክ በንገብ ጎጪ ከንውሴ አንሞ ከምዳ ሲን አመን ሆቻ ወጪ ከምደን ቾምባ ወላን ጂጃን ጎሳ ከውሲ ጋን ከቆመ ጣያ ከራዱ ጎሲደይ ከወሬስ ተካ ከ ወላን ጂጃን ተ በንገብ ጎሲ ከ ከን ዳበጭ ኡነ በንገብ አቱቱ ወሲ እንከን ውሲ ሲ የንሙ ጀላ ወጪ ከምደን ቾምሞ ወላን ጋ ጎሳ ከውሲ ሲ ማውንባ ወሶ ቆም ከ ሰይ በዮ ላፍ ወጪ መሶ ቆና ደንዱ ይደውንባ ወላን